0: condenados a penas de até 10 anos de prisão, anunciou que vai dar entrada com recurso junto ao Tribunal Supremo de Angola. Em declarações à agência Luz, o advogado
1: Salvador Freire. ዶክተር መራራ ጉዲና እስከ 10 አመት እስር ሊፈረድባቸው ወጪ ቆሞ ድርጅት የአፍሪካ ክፍል ተወካይ ኡልድሪሽ ዴሊዩስ ሜርክል ከታሳሪው የተቃዋሚ ፖለቲካ መሪ ጎን እንዲቆሙ ጠይቀዋል።
2: ማብቱባ ብራይተ መንግስት አንገላ